0: ጦር ሰነይ ዳቦሪ ለሚና ጆሩ ደማሁ እንጉና ሉኮ ከምባንጎ በያይልያ አይሊንጋ ወጋና አይሊንጋ ወጋና እንታ ወንቶ ሚሉቦኒ ሲዳሚሶኒ እንታ ወንቶ ሉቢኖ ሉቦኒ ሲዳሚሶኒ ንንካ ማንግስቲ ሚንሳ ወሎኒ ለማ በኪኔ ንንካ ንንካ ማንግስቲ ማለ ለማ በኪኔ ማንግስቲ ማለ ናኑን ጁቤ አመራ ማለ ለምንድስያ በኪኔ ድንን ጁቤ ሲያላሚያ ንንካ ማንግስቲ ያላሉ ቦንሳይሮኒ እስኒን ሲጋብቺ ዶሮኒ ናኑን ጁቤ ኡማኖ ወንታናና እስኒ ኡማኖ ወንታናና ኦላሚን ሲጋብዶራ
1: Gary, we're going to go.